እዚ ፈነወ ራድዮ ጽንዓት ማንሃይም እዩ። ራድዮ ጽንዓት ማንሃይም ኣብ በርሙዳ ፎም ብ89.6 ብ105.4 መጋሃርስ ንማናብዩን ይፍኖ። ብኢንተርነት እንትከታተሉ ከዓ www.bermudafunk.org/livestream.html ኢልኩም ክትኣትዉ ትኽእሉ ኢኹም።

0: صوركم سمعت ما زغت قاتل وقت سمعوات سنحكم دورفنا يكون اما إنو كا ناما ياما تفرياني راب تعميت عم تدورفي كابزق تسيلنا افتسومنا وزينا ناو خنب لكمينا
1: ናካብ ከተማ አስመራ ነው
2: እንተጋዳላይ ምኩር ዲፕሎማሲኛን ሚኒስተር ሰመረ ረሰም በስራን ሐደን ሐምለ አመበል 83 ዓመት እድሜው አባ አስመራ በህማም ተሰውዩ አብ 1976 አብ ህዝባዊ ኃይልታት ሐርነት ኤርትራ ተሰለፈ ተጋዳላይ ሰመረ አብ እዋን ሐርነት ተቋልሲ ካብ 1976 ክሳብ 1991 አብ ክፍለ ህዝባዊ መምህደር ወኪል ወጻ ጉዳያት ከመውን ሐላፍ ክፍለ ስለያን ጸጥታን አብ ሱዳን ደህርና ጽነት ድማ ካብ 1991 ክሳብ 1992 ቀዳማይ ጸሐፊ ጊዜያዊ መንግስት ኤርትራ አብ ሱዳን ካብ 1993 ክሳብ 1996 አብ ሚኒስትሪ ጉዳያት ወጻኢ ሐላፊ ጠረጴዛ አሜሪካ ካብ 1997 ክሳብ 2003 አምባሳደር ኤርትራ አብ ህብራት መንግስታት አሜሪካ ካብ 2003 ክሳብ 2006 አማሐዳሪ ዞባ ማዕከል ካብ 2007 ክሳብ 2018 ሚኒስተር ትምህርቲ ከመሆን ካብ 2018 ክሳብ 2015 ሚኒስተር ትምህርትን አምባሳደር ኤርትራ አብ ኢትዮጵያን ብሙኻን ንሃገሩን ህዝቡን ብልዕል ተወፋይነት ዘገልገለ ሓርበኛ እዩ ስው ሚኒስተር ሰመረ ርእሶም በዓል ሓዳርን ኣብ ሓሙሽተ ውሉዳትን እዩ ስነ ስርዓት ቀብሩ ድማ ዓርቢ 24 ሓምለ ሰዓት 10 ቅድሚ ቀትሪ ኣብ መካነ መቓብር ሓርበኛታት ኣስመራ ክፍፀም እዩ ዞባ ደቡብ ኣብ ናይ ሎም ዓመት ሃገራዊ ፌስቲቫል ንባህላዊ ሕርሻውን ጥዕናውን ምድያትን ዝተመዝገበ ገስጋስን ዝውክል ትሕዝቶ ኣቕሪቡ ከም ዘሎ ኣካየቲ ሓቢሮም እቲ ትሕዝቶ መፅናዕትን ዳሳስን ዝተኻየደሉ ባህሊ ወግዕን ኣነባብራን ብሄራት ትግርኛ ንሳሆን ከምኡ ውን ኣብ ሕርሻዊ ልምዓትን ኣገልግሎት ጥዕናን ዝተገብረ ወፍርን ውፅኢቱን የጠቓልል ካብ ኮሚተ ምርኢት ኣቶ ተኣምራት ከሰተ ኣብ ዝሃቦ ሓበሬታ ንባህላዊ ዕቀበ ሬሳታት ማለት ስርዓተ ሞምያ ኣብ ገዳማት ኣብ ዝተፈላለየ ከባቢታት ዝዝርኡ ኣእካልን መበቆላውያን ኣግራብን ንፅፈታት ምርባሕ ንህብን ምዕቃብ ማይን ሓመድን ስነፍልጠታዊ ምርምር ሓሸራታት ብሓፈሻ ጣንጡ ድማ ብፍላይ ከምኡውን ንሞከሲ ሆስፒታል መንደፈራን ማእከል ተሃድሶን ሕክምናን ፌስቱላ ማእከል ዝገበረ መሰናድኦታት ቀሪቡ ከም ዘሎ ገሊፁ በፃሕቲ ዓሚቕ ፍልጠትን መረዳእታን ንክህልዎም ነፍሲ ወከፍ ቀሪቡ ዘሎ ትሕዝቶ ብሰብ ሞያ መብሪ ከም ዝወሃበሉ ተገይሩ ከም ዘሎ እውን ኣረድዮም ኣብ መንበር ኮሚቴ ኣታዊ ምንባብሮን ድኮነ ኣባይትን መምህር ታደሰ ገብረትን ሳይብ ወገኑ ካብ ካይላ ላኻን ዕንፀይትን ዝተሰርሐ ያታውንዋት ከምኡውን ወጋዕታት ሕፅኖት ምህለላን ቅንጣጥን ዘጠቓልል ዝጭበጥን ዘይጭበጥን ባህላዊ ውርሻታት ቀሪቡ ከም ዘሎ ብምሕባር ኣብ ምዕቃብ ምንነት ዘለዎ ኣገዳስነት ልዑል ብምዃኑ ኪኖ ፌስቲቫል ዝኸይድ ዕቱብ ስራሕ ከም ዘድሊ ኣዘኻኺሮም ኣሰልጠንትን ኣሌይትን ጉጅለ ያታው ትልሂትን ሙዚቃን ብወገኖም ብመፅናዕቲ ዝተኣከበን ብትልሂትን ሙዚቃን ዝተሰነየን ደርፍታት ይቐርብ ከም ዘሎ ሓቢሮም ብዜካዚ ኣብ ኣፋውያታ ዝሕቆፍ ማሰ መልቀስ ዒደረን ምህለላን ዘጠቓልል ወጋዕታት ብሄረ ትግርኛ ንሳሆን ኣካል ናይቲ ዝቐርብ ዘሎ መደባት እዩ ኣብ ግርዓት ኤክስፖ ኣብ ዝካየድ ዘሎ ሃገራዊ ፌስቲቫል ኤርትራ 2016 ኣስተምህራዊ ሰሚናራትን ውድድራት ስነ ፅሑፍን ይካየዳሎም እዚ ካብ 20 ሓምለ ጀሚሩ ኣብ ሰዓታት ድሕሪ ቀትሪ ብክኢላታት ዝቐርብ ዘሎ ብቐንዱ ኣብ ስነ ጥበብ ዘተኮረ ሰሚናራት ፀሓፍትን ምርምርን ፀሓፍትን ንባብን ግጥምን እንታይነቱን ተራርትዖት ኣብ ዕቤት ስነ ፅሑፍ ዕዮ ትርጉም ኣብ ስነ ፅሑፍን ፊልምን ስነ ፅሑፍ ቋንቋታት ኤርትራ ዕድላቱን ብድሆታቱን ኣፀሓሕፋ ልበወለዳውን ዘይልበወለዳውን ፅሑፋት ከምኡውን ድራማን ድርሰ ሰት ፊልምን ካልእን የጠቓልል ኣባል ኮሚቴ ሰሚናራትን ውድድራትን ስነ ፅሑፍን ዶክተር ቴድሮስ እዩም ንኤሪና ኣብ ዝሃቦ ሓበሬታ ጎንጎን እቲ ኣስተምህራዊ ሰሚናራት ሓፀርቲ ዛንታታት ግጥምታትን ፊልምታትን ንውድድር ቀሪቡ ከም ዘሎ ብምጥቃስ ዕውታት ብ25 ሓምለ ክሽለማ ምዃንን ኣብሪሆም እዚ ከምዚ ኢሉ እንከሎ ብኮሚተ ፊልም ፌስቲቫል ኤርትራ 2026 ዝተዳለወ ኣብ ሃገርና ኣብ ዝፈሪ ፊልምታት ዘተኮረ ሓፈሻዊ መፅናዕታዊ ፅሑፋትን ምልውዋጥ ተመክሮን ይካየዳሎም ኣብዚ መደብ እዚ ባሮዲ 77 እርግቢትኖ ከምኡውን ፍቅሪ ሰማያዊ ንዘርእስተን ፊልምታት ዝምልከት ምክፋል ተመክሮ ይካየዳሎም አብ ዘባጋሽ ፓርካ ቦፍር ተማሃሮን ልማት አብ መቀብ ሐመድን ማይን ምግራብን ዘተቆራ አድ ማነት ፈታቲ ሰላሰል ከምዘሎ ወሐድ ናይት ወፍሪ መርሃብቶም ገብረ ኢየሱስ ሐቢሮም አብ ዘወፍሪ አብ ነው ዘባታት ለጎ አን ሰባ ቆርደት ባሮንቱ ሞልቂ ለዓላይጋሽ ሃይኮታ ፎርቱ ሳዋ ተሰነይን ኮሌጅን ካብ 17 ናይ ካላይ ደረጃ አብያተ ትምህርት ይዝተዋጹ 13300 ተማሃሮ አለይት መምሃራን ኪላታት ሕርሻን አውሃትን አብ 17 ነውጣታት ተከፋፊሎም ይነጥፉ ከምዘለው መምህር ሀብቶም ገሊጾም ንሳቶም ካብ 6 ሐምለ ጀሚሮም ን 36 መዓልታት ኣብ ዝሓሙ ስራሕ ብጠቕላላ 240,000 ጎዳጉዲ ብምኳዓት ፈልስታት ክተኽሉ ልዕሊ 150,000 ኣግራብ ክኩስኩሱ ልዕሊ 400,000 ሜትሮ ዛላታትን ከተታትን ክሰርሑን ክፅግኑን ከምኡ ውን ናይ ሓመድ ፅርግያታት ክፅግኑ መደብ ከምዘሎ ብተወሳኺ ኣብሪሆም ኣለይቲ መምሃራንን ክኢላታት ዕቃባ ኣግራብን እንስሳት ዘገዳም ብወገኖም ተሳተፍቲ ንዝተመደበሎም ስራሕ ብኣድማዕነት ይትግብሩ ምህላዎም ብምጥቃስ ዝተዳለወ ፈልስታት ኣብ እዋኑ ንምትካል ብዝለዓለ ከምዝዋስ ኣረጋጊፆም ተምሃሮ ኣብ መወዳእታ ከባቢኦም ናብ ሓምላይ ንምቕያር ኣብ ዝካየድ ዘሎ ፃዕሪ ምስታፉ ሓብን ከም ዝስምዖም ብምግላፅ ደሊቦምዎ ብዘለዉ ተመክሮ ስራሕን ናይ ምትሕግጋዝ ዝባህልን ኣብ ቀፃሊ ዝካየድ ናይ ልምዓትን ምግራብን መደባት ንምዕውዋት ኣበርቲዖም ከም ዝሰርሑ ኣረጋጊፆም ኣብ ከተማ ድባርዋ በብዝምባሊኦም ንሰለስተ ኣዋርሕ ብግብርን ክልሳ ሓሳብን ሞያዊ ስልጠና ዝቐሰሙ 31 ደቂ ኣንስትዮ ዝርከቦም 9 መንእሰያት ብ18 ሓምለ ተመሪቖም እቲ ስልጠናታት ቴክኖሎጂ

ዘመተ ባህሪ ናብ ቁልዕ ጸርፊ ጉጅለ ብልጽግና ከም መቐጸልታ ናይ ምድንጋር ድራማታቱ መድሕን ውድቀት እንተኾነ ብዝብል ዘይኩንነታዊ ተስፋ ጉባኤ ምምኽኻር ኢሉ ኣብ ዝወደቦ ናይ ዝቅንያት እዚ ድራማ ንህዝቢ ኢትዮጵያ ብስንፍናኻኢኻ ባሕሪ ሲኢንካ ዝዓይነቱ ጸርፊ ኣዝኒብሉ ቀዳማይ ሚኒስተር ናይቲ ጉጅለ ብሕርቃን ገጹ ተደዊኑ ሰራውሩ እናተጋታተረ ዘስምዖ ገዓር ቅብፀተ ተስፋን ዕርበተ ሕልናን ናይቲ ጉጅለ ኣበየናይ ደረጃ ከም ዝበፅሐ ዘግህድ እዩ። ኢትዮጵያ ናይ ጂኦግራፍ እስርቲ ክትከውን ዝገበረ ቀንዲ ምኽንያት ናይ ውሽጢ ስንፍናናን ድኻምናን እምበር ኢትዮጵያ ጥቕማ ኣብ ምኽባር ዝዓግት ሓይሊ ስለ ዝነበረ ስለ ዘሎ ወይ ስለ ዝህሉ ይኮነን ክብል እዩ ቀዳማይ ሚኒስተር ብስጭቱ ደርጉሑ። ንዘመተ ባሕሪ ናብ ከምዚ ዝዓይነቱ ቁልዕ ጸርፊ ዝዓረገ ኩነት ርዱ እዩ። ብልጽግና ከምዝ ኸሰረ ነጋዳይ ቀደም ዝተዓፅወ ፋይል ብምግንጻል ባሕሪ ዝብል መልቀስ ካብ ዘቃልሕ 3 ዓመት ሓሊፉ ዛጊት ዘላቕሶ ኣይረኸበን። በዓል ነዊሕ ተመክሮ ህዝቢ ኢትዮጵያ ከምቲ ብልጽግና ዝግምቶ ናይ ታሪክ ደንቆሮ ኣይኮነን፣ ፖለቲካን ዓለማዊ ሕግን ዘይፈልጥ ባህሙን ኣይኮነን። ዝያዳ ኩሉ ድማ ህዝቢ ኢትዮጵያ ጉጅለ ብልጽግና ጉዳይ ባሕሪ ዘልዕለሉ ምኽንያት ዛዕባ ካብ ውሽጢ ናብ ግዳም ብምቕናዕ ዕምሪ ስልጣኑ ምንዋሕ ጸቢብ ዕላማታት ሸፋፊኑ ሃገራዊ ረአይን ኣተሓሳስባን ዘለዎ መሲሉ ንምርኣይ ምዃኑ ጽቡቕ ገይሩ ይፈልጥ እዩ። በዚ ምኽንያት እዚ ድማ ንዕሸላዊ ዘመተ ባሕሪ እዝኒ ዘይሃቦ። እዚ ኣቦ ሓሶትን ምድንጋርን ዝኾነ ጸቢብ ዓሌታዊ ጉጅለ እዚ ዘመተ ባሕሪ ጥራይ ዘይኮነ

ሁሉን ህዝብ ኢትዮጵያን መመሳጥን ንምትላልን ዝተዋሰው ድራማታትን ፕሮፓጋንዳታትን ውን አይሰርሐን ጻድቅ ልኡኽ ሰላምን ፍቅርን መሲሉ ዝዋውዕ ከአስር ሃቂኑ እንተኾነ ህዝቢ ኢትዮጵያን ሓፂር ግዜ እምበር ንውሕ ኣይተተናገረን ግብራዊ ስርሑ ብምዕዛብ ሓቀኛ መንነቱ ከለልዮ ኣይኣገሞን ምድማር ዝብል ዕሸላዊ ፋንታዚያ ከም መርሓ ሓሳብ ኣልዒሉ ሃገራዊ ዕላማታት ዘለዎ ንምምሳል ዘቕረቦ ድርሰት ምስ ግብራዊ ስርሑ ስኒት ስኢኑ ጸቢብነቱ ክቃላዕ ግዜ ወሰደን ሃዋርያ ልምዓት መሲሉ ዘካየዶ ጽዑቕ ናይ ጃህራን ነብሰ ናእዳን ፕሮግራም ኣባይታ ምስ ዘሎ ቁጠባውን ማሕበራውን ኩንነት እናተራፀመ ኣቓልቦ ክስሕብ ኣይከኣለን ወናኒ ሓያል ሰራዊትን ዝተረቐቐ ኣፅዋርን መሲሉ ክህድድን ንህዝቢ ብድሮናት እናጨፍጨፈ ከርዕድን ፈቲኑ መመሊሱ ዝሕርን ህዝቢ እምበር ዝርዕድ ኣይረኸበን ተቃውሞ ህዝብታት ኢትዮጵያ በብከባቢኡ ዝያዳ እናተበራትዐ ይልብልዎ እዩ ዘሎ ዓቕሚ ከም ዘለዎ በዝን በትን ዘይተኣድነ ወተሃደራዊ ወፍርታት እውን ክፈታትን ጸኒሕ እዩ እንተኾነ በቲ ዕጥቁ እናረከበ ብዕስለ ዝማረኽ ሰራዊቱ ዲኑ ሕፍረት ተኸዲኑ እምበር ሓንቲ ፍረ ኣየፅዓየን ብትእዛዝ ናይ ግዳም ሓይልታት ኣብ ጉዳይ ጎረባብቲ ሃገራት ጠብሎቕሎቕ ኣብዚሑ ዓስቢ ክሕደቱን ክድምንኡን ኣብ ከቢድ ወጥራኣት ይርከብ ኣብ መወዳእታ ዓቕሉ ምስ ጸበቦ ሃገር ክትበታተን እያ ርድኡና ብዝብል ኣውያት ንማሕበረሰብ ዓለምን ዲፕሎማሰኛታትን ኣብ ምሽጋር ይርከብ ደጊም ናብ ዘይምለሰሉ ቁልቁለት ኣቕኒዑ ዘሎ ጉጅለ ብልፅግና ውድቀቱ እናቐልጠፈ ኣብ ዝኸደሉ ዘሎ እዋን ከም ዝቆሰለ ኣራዊት ነውፁ ገዓሩን ብኽያቱን መመሊሱን ተገረረ እምበኣር ዘገርም ኣይኮነን።

ስኸበርኩም ሰማዕትና ነዝናይ ሎሚ መደብና ዓጊብኩም ክትኮኑ ተስፋ እናገበርና ኣብ ዝመፅእ ግዜ ክሳብ ንረኽብ በዛ ሕፅቦ ፖለቲካ ትብል ናይ በረኺ ገብረምድህን ደርፊ ክንሰናበተኩም ኢና ደሓንቀኒዩ ፅቡቕ ሰንበት ካ ይኹነልኩም።